ሳናም ለኪ ሳነሽ አቅድ ነብለኪ ማርያም እነበንታና ምኪ ወያቄ ዘምስለ ዳዊት አቡኪ ሳሊለነ ሀበ ክርስቶስ ወልድኪ ታብዮ ለእግዚእ ነፍስየ ያጸግሃ ወያለብሳ ፀሐይ ውዳሴሽን እናገራለሁ በዜማ ናመነሽ ለወደደች ሰው በበገና በበገና ይገኛል አሉ ትምህርት አስሮች ጅማት አሰርተው ቃላት ወሪት ድምፀ ቃሉ ደስ የሚያሰኘው ለሁሉ ተመራምሮ ለደረሰበት ሰው ሁሉ ጣቶቹ ግን የዚህ የአስሩ ጅማት የኤርምያስ የአሰርቱ ነቢያት አይነት ጋድሞ ግና ከሁሉ በላይ ያለው እግዚአብሔር አብ አዜ ኩሉ ዓለም ነው መሰሶው በስተቀኝ በኩል ያለው መላከ ምክሩ ሚካኤል ሊቀ መላእክት ነው መሰሶው በስተግራ በኩል ያለው ብስራታዊ ገብርኤል ሊቀ መላእክት ነው ማፍረኛው ግን ያስሩ አውታር በሚል መስሎታል በብሂሞትና በሊዮታን ገበታው ግን

አውታር ደብረ ሲና የሙሴ አሮን ሀገር እንዚራው የዚህ የአስሩ ጅማት መስሎታል ባሰርቶ ቃላት ኦሪት ድህፃው የዚህ የአስሩ አውታር ቅዱስ ቅዱስ የሰማይ ጌታ የምድር የታሪኩ የድህፃው ጠፈር መስሎታል በፊታቸው ወርቅ አምሳል እጹብ ድንቅ ነው ማንም ለማየት አይችልም አውታሩ ግና የያዘውን እንጨት መስሎታል በድንግል መሰረተ ሕይወት የዚህን የመያዣውን ጠፈር መስሎታል በኪሩቤል አምሳል በገናው ከኋላ የተበሳው ዳዊትን ለመግደል ሳውል የወጋው ጦር ነው ሚካኤል ነግሮት በገናው መከተው መታሰቢያ ነው ቀዳዳው የኋላው መቼው ግና የዚህ አስሩ አውታር ባለሟል ነው ከሰማይ ጌታ ከምድር የሚሰማው የሚያዳምጠው ፍጥረት ጉባኤ ነው የሙሴ አሮን ትምህርት ገሩ መንበር ወደ ላኛ አባት ምስጢሩ ይህ ነው የበገናው መሰረት አይገባም ለሳቅ ለዘፈን መምታት እናመስግነው የዘላለም አባት ስማት ለአብ ወልዶ መንፈስ ቅዱስ ለዓለም